እዚ ፈነወ ራድዮ ጽንዓት ማንሃይም እዩ። ራድዮ ጽንዓት ማንሃይም ኣብ በርሙዳ ፎም ብ89.6 ብ105.4 መጋሃርስ ንማንሃይምን ሃይድልበርግን ከባቢውን ይፍኖ። ብኢንተርነት እንትከታተሉ ከዓ www.bermudafunk.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።

ዘመተ ባህሪ ናብ ቁልዕ ጸርፊ ጉጅለ ብልጽግና ከም መቐጸልታ ናይ ምድንጋር ድራማታቱ መድሕን ውድቀት እንተኾነ ብዝብል ዘይኩንነታዊ ተስፋ ጉባኤ ምምኽኻር ኢሉ ኣብ ዝወደቦ ናይ ዝቅንያት እዚ ድራማ ንህዝቢ ኢትዮጵያ ብስንፍናኻ ኢኻ ባሕሪ ሲኢንካ ዝዓይነቱ ጸርፊ ያዝኒብሉ ቀዳማይ ሚኒስተር ናይቲ ጉጅለ ብሕርቃን ገጹ ተደዊኑ ሰራውሩ እናተጋታተረ ዘስምዖ ገዓር ቅብፀተ ተስፋን ዕርበተ ሕልናን ናይቲ ጉጅለ ኣበየናይ ደረጃ ከም ዝበጽሐ ዘግህድ እዩ። ኢትዮጵያ ናይ ጂኦግራፍ እስርቲ ክትከውን ዝገበረ ቐንዲ ምኽንያት ናይ ውሽጢ ስንፍናናን ድኻምናን እምበር ኢትዮጵያ ጥቕማ ኣብ ምኽባር ዝዓግት ሓይሊ ስለ ዝነበረ ስለ ዘሎ ወይ ስለ ዝህሉ ይኮነን ክብል እዩ ቀዳማይ ሚኒስተር ብስጭቱ ደርጒሑ። ንዘመተ ባሕሪ ናብ ከምዚ ዝዓይነቱ ቁልዕ ጸርፊ ዝዓረገ ኩነት ርዱ እዩ። ብልጽግና ከምዝ ኸሰረ ነጋዳይ ቀደም ዝተዓፅወ ፋይል ብምግንጻል ባሕሪ ዝብል መልቀስ ካብ ዘቃልሕ 3 ዓመት ሓሊፉ ዛጊድ ዘላቕሶ ኣይረኸበን። በዓል ነዊሕ ተመክሮ ህዝቢ ኢትዮጵያ ከምቲ ብልጽግና ዝግምቶ ናይ ታሪክ ደንቆሮ ኣይኮነን፣ ፖለቲካን ዓለማዊ ሕግን ዘይፈልጥ ባህሙን ኣይኮነን። ዝያዳ ኩሉ ድማ ህዝቢ ኢትዮጵያ ጉጅለ ብልጽግና ጉዳይ ባሕሪ ዘልዕለሉ ምኽንያት ዛዕባ ካብ ውሽጢ ናብ ግዳም ብምቕናዕ ዕምሪ ስልጣኑ ምንዋሕ ጸቢብ ዕላማታት ሸፋፊኑ ሃገራዊ ረአይን ኣተሓሳስባን ዘለዎ መሲሉ ንምርኣይ ምዃኑ ጽቡቕ ገይሩ ይፈልጥ እዩ። በዚ ምኽንያት እዚ ድማ ንዕሸላዊ ዘመተ ባሕሪ እዝኒ ዘይሃቦ እዚ ኣቦ ሓሶትን ምድንጋርን ዝኾነ ጸቢብ ዓሌታዊ ጉጅለ እዚ ዘመተ ባሕሪ ጥራይ ዘይኮነ ኩሉ ንህዝቢ ኢትዮጵያ ንምምሳጥን ንምትላልን ዝተዋስኦ ድራማታትን ፕሮፓጋንዳታትን እውን ኣይሰርሐን። ጻድቕ ልኡኽ ሰላምን ፍቕርን መሲሉ ዝዋውዕ ክኣስር ሃቂኑ እንተኾነ ህዝቢ ኢትዮጵያ ንሓጺር ግዜ እምበር ንውሕ ኣይተተናገረን። ግብራዊ ስርሑ ብምዕዛብ ሓቀኛ መንነቱ ከለልዮ ኣይኣገሞን። ምድማር ዝብል ዕሸላዊ ፋንታዝያ ከም መርሓ ሓሳብ ኣልዒሉ ሃገራዊ ዕላማታት ዘለዎ ንምምሳል ዘቕረቦ ድርሰት ምስ ግብራዊ ስርሑ ስኒት ስኢኑ ጸቢብነቱ ክቃላዕ ግዜ ወሰደን። ሃዋርያ ልምዓት መሲሉ ዘካየዶ ጽዑቕ ናይ ጃህራን ነብሰ ናእዳን ፕሮግራም ኣባይታ ምስ ዘሎ ቁጠባውን ማሕበራውን ኩንነት እናተራጸመ ኣቓልቦ ክስሕባ ኣይከኣለን። ወናኒ ሓያል ሰራዊትን ዝተረቐቐ ኣጽዋርን መሲሉ ክህድድን ንህዝቢ ብድሮናት እናጨፍጨፈ ከርዕድን ፈቲኑ መመሊሱ ዝሕርን ህዝቢ እምበር ዝርዕድ ኣይረኸበን። ተቃውሞ ህዝብታት ኢትዮጵያ በብኸባቢኡ ዝያዳ እናተበራትዐ ይልብልዎ እዩ ዘሎ። ዓቕሚ ከም ዘለዎ በዝን በትን ዘይተኣድነ ወተሃደራዊ ወፍርታት እውን ክፈታትን ጸኒሕ እዩ። እንተኾነ በቲ ዕጥቁ እናረከበ ብዕስለ ዝማረኽ ሰራዊቱ ዲኑ ሕፍረት ተኸዲኑ እምበር ሓንቲ ፍረ ኣየጽዓየን። ብትእዛዝ ናይ ግዳም ሓይልታት ኣብ ጉዳይ ጎረባብቲ ሃገራት ጠብሎቕሎቕ ኣብዚሑ ዓስቢ ክሕደቱን ክድምንኡን ኣብ ከቢድ ወጥርኣት ይርከብ። ኣብ መወዳእታ ኣቕሉ ምስ ጸበቦ ሃገር ክትበታተን እያ ርድኡና ብዝብል ኣውያት ንማሕበረሰብ ዓለምን ዲፕሎማሰኛታትን ኣብ ምሽጋር ይርከብ። ደጊም ናብ ዘይምለሰሉ ቁልቁለት ኣቕኒዑ ዘሎ ጉጅለ ብልጽግና ውድቀቱ እናቐልጠፈ ኣብ ዝኸደሉ ዘሎ እዋን ከም ዝቆሰለ ኣራዊት ነውፁ ገዓሩን ብኽያቱን መመሊሱን ተገረረ እምበኣር ዘገርም ኣይኮነን።